ገለል በልና ገለል አርጋቸው አገለል በልና አገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ አላልዳኝ ባንኝ በየጉሩ ወጣቸ ስድስት ወደመቁ ከናገረ ወጣቶች ለስራታ ተቆሙ አለም ተራቀቀ ብለ ተማውራት ተባና